ደታራጊሆነ በሰማይም አንተንተናስተን ካዳይነ እንድንኖር ስካና ምግብ ሆኖን ዛሬም ባንደር አሽጋዮት ሳለን ምግባችንን እየለታውቀስተን ይቀርበለን።

ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉንም የጠፋልሽ የነፍስ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰ